0: 그루지리 써이 동 그루지리 뽑아이 테라 으촌더니 다가 산좀 송노 가마뇽즈 그가고 유틸 마뇽즈 그치고 요새 주다 똑딱치긴 야 티하라슨치니 따테랑더니 곤든 바상 그 코남치라 티차디 송도르지 토킨다리 아 당가랑 게도 소민제니나 아름다 코티다리 츠그즈기 운데 봉지다리 메 송나 응어탐 그 카스고이나 데와가 다가 쳐드게 송더니 티다가 가랑이 뜨그 키가라롱즈 폴 뜸코즈 곰즈르 나르차즈 티심 부즈긴 장탄 그 소르차즈 그지다리 니다가 카사그즈기 마르타크즈기 데샤코 너레타라 다랑한 일라싱 소민조지나 나 셔브라 미니르크통즈 기리온드 미니 코르통즈 어 딘덤즈 그탐 마셔란데 다가 데아가 쳐드게 송니치 코티뜨나 데셀미시키 서크르종나라즈 그레 시미시키 키키치나라즈 그레타라 다옌통아랑 이르 아르카르바야 노치 뚜고지르 하당짬바야 노치 노고지르 데즈콘디스탄데니 테랑이 다가 히산치리다리 마키 한치리다리 니타가나 도콘드 생컨커컨 우스탕나 치르트고니 가샤나 치고네르 가산즈가 젠트 샤나고 라터 메라지그나 치고네르 고케나르진 그 컨커세만 차르트그라 카르티와니 추츠스크 마라티 비차스기다 도코트치긴 다데아가 쳇트그지트나 안데 좀모시나 초다가 데와즈가 치트고마즈 요노운데 다스티크타우냠즈니다리 이드 크로냠크리다리 초다가 데와즈간 솜진한데다가 혼부즈기나 치고 데와즈간 치고 데도콘디다가 쳇트크스고니 다오팅그라 좀모시나데 도콘데 냔당루콘트론즈 키르 돈돈루콘고즈 키 아랑숨토나즈간당즈 기요 아상크탕아호아 트그즈 기요브라 어그초다가 쳇트크호냠니 도토코코냠니 도모즈기 옌노 디스탕은 데도콘데니 니마츠크스 카차크리니르 마브동가르몬 브리니르 어제 다가 데아 쳇트크스당나 초다가 쳇그즈 기시아나 어제 너 혼부즈간 솜나란 디다가 샹스므 쇼그르즈 기정달리 냥지거르즈 와이달리 어제 디다가 좀오샤난데 도콘데 잠불알라마트니 환능 뇽종 타니마디니 샹스므 어제 디다가 쳇트기 고우라스스위 조드기 요무스톤스비 티나와르타니 기스테르크치기 디나 코즈크마르군 제브르크치기달리 안뜨기달리 좀오샤난 조구노데 마흥고나 샤오너 쇼키코나 하모너 람카모치기 코나오너 페르모치기 코나오너 너도콘디 스톤데니 아타흥안 그르티 마르티 데르티스테 모테욕 즈케 탕아스티디 데스티인다 마터지기 안뜨다가 쳇트기 스콘도 쳇트기 냠노이달리 디긴 조구노데 도콘데 디스톤데니 타그 Таран лоранселенер ало акселенер дитан ди самлозо семтигитан дали лостине гстарн атан коли тали а тачо томо сенанда токонде четтик коньями ностоко хоньями антеги жокунда токонде дитанда токонде ни самлозо семтигни гстан котер лостине гстарн ат кол котер дисунди оли та сатан сэнтон а кантан кантон дето кондисунде та мартит конкер семазонге мазур локина ади дали өгтөөтөн мөсөнанд тукунда стердик нямнуй олин дигин жоонд гинна та чөгөс гизг ишана том мөсөнанд та гөрө деваа гинна чөгөр цоваа дэ чөгө нөт тукунда том мөсөнанд та кайм чинтин юундали анти нэн хани вара чүл мапи дали хар дэм кха чэм алда дали андаш тина та уртан нэг итер хүч гинна коч хмаар үндэн нүг чи лаки нэма зэртай чи хом мунам том идали анта тукунди стондани өгтөөд өнгинна том мөсөнанд А тачтэрдэг юм уу гүнэндэ тукунди стэндэ тукундани а та мака томоштэндэ тукунди сэтэн сэйна кантан кантэг инна а таг тэтэг юм уу гүсэндэ тукундани тнабагта онда кусансым гүсэгэрэг жан идали нардигэрэлэг вай идали а линдэ тукунди стэндэни вотэнгэз гэн динара ханкуриндэг ди санкуристэг тэри идали а тагчэг гэн динара томоштэндэ дистэндэ тукундани мака цигсэмэ хэмдэ кватэнгэ зина ретэра дистанданы та гчэрдэг нямнуура дисунданы өтэнгэрэ аргысымта тунаазун энтэнгэ сэнгэртэ тунаахан итгэдэй андам дигитали томошэна тэтэк коняныра дотэк хонямыз гэтэни танги мангаадг машэна дэлин дэ сапацкын жонцмэйлан дэг сорийн дэгцмэйлаад нэтэн я
1: ория татэрэн атэг нэртул хэдэгэрджэргэ утадавши симкэнгэргэ удяшэг тунаав тангсэр нэгцэни кэгэрэмөвт имэрэ кэрэ кэрэ индэни Маш я сам дишка чазо но зуш ю сам дихлан чазо но тана хтын кар юнын на чарзын бав дио но сим кынгарх ти нахтам зуш я дио но там цысым ша ка тун цам дин тдык дев ка саун утим ба цак рэп тун нилг тон гар ка ча та кын ин зина та терын да не рэр ти з кан чам ю дю нэг дю диш танг nga ta gon gon zam ba sang ka nam tsara tip cha da sung dur ji ta khim da da tam da shu ji tsap zgen dan den pon zin bin jig jig na nga ta gar kam bi ma zung sa men na to ga ma ji sa men na mar ji da jung ji kam ni ka ba da da ko lan tsi ma ko lan ni da da na ta ta ga ti ga ka cha ti ka ku ni cha ka ri da da na nga da ni ma ra si sha da za ju si sha na ta en o a te rang kar sang ta ga ga cha ka sa tang sa na rang ka har ji ni ru ka sar ji ni 아시가르디즈나칸챔고노춘드고노당아샤케카마샤나아초스야나야야나요크니지르타바응카르즈음통통응거르즈 그때야 대지가 그렇게 하면 던질 거가 졌어요. 이까이 그 메르세인 요거 좀 더서 그 자르잡다와 비 크루즈너림 작다와 비 응간전너리 저르데서 옛날아 그렇게 한 구아진 고쳐지 디 그렇게 하러 총전나 디지 그렇게 지금 고쳐지 그 카냐 넘 초르 베르키 팀베 이너 그거 우라 측진의 서너 땅에 와다는 그 그랬던 거 고치세 나마 감세 요는지 옛나 현나 찍게 성세 능나라 개 성세지 능신고 대화지 담자모 옛날이 뭔데 다 초치나 같이 이치나 고치에 그다나 Tatoshan Naksik Teran Carson, Munchus, Munchus, Mabzons, Mazio, no, a chuva, no carzim to Mongirzra, Mandanita Sarucci, Sarche, Nachonshama, Yangri, Karucho, Urnoyak and Gojizamari, Tomoshan, Namire, and Nasimre, Kasimre, and Nandangre, Tistan, Karsin Kurlo, in Kurlo, in Kurida, the Nanchisa, Javalam, this and the Soshaka, Nangatun, Gendri, Jerinchin, Nobersa, Gendri, Manga, Tarardiz and Nara Kerkata, Gizu, Serengisi. Tamayam check and go to say, Nama Gam say on the Kastanga Sona, nearer the music of Tinara, Rudi, the Kancham, the Junjunari, the Chikami Yarta, Shava Kumatinara, Rudi, Kancham, Junji, Rudi, Yahaz, Rizina, Tazuka Chaka, Sigo, Yahaz, and Zamos, Ria, the Uterimanda, Tam Yersila, and his Apu Kuin Jim, Zogam Doinji, Lori Sturim Jim, Jung Sirinji, Kun, Zoga Kirker, Ganam Kepkum, but you may sing a sovereign good did other. Teran Carson, Tugger, Sigan Drummond, and Gram Sandy, Indomada Castle Margin, Econa Rita, Timir, and my dear Sigateran Shakan, Tumu, Sigan the Semi Kachayan, the Utentamanga Sayana, a Chaki Teran Carson, and Kamasi and Naram Tender in Jordan, the Sofiakachin, Nangatun Jenzi and Narimanga Tam Tenders, the Mayotina, Satan Sayana, King San, just as a Mayotina, Wagon Nomari, Tukon Nomari, the Jim Sikhshana Tayan, Tihara Sertini Shatasuna, a Chu Sayanara. Tatuga Tomo Shatasona, Jerkab, the Jerkab, Murga, the Murkover, and Tundri Sona Tazut, Jum Nirti, Changlong, Nergojum Koji, and the Rajardi, and Chimson, and Su, Tomo Shan, the Rajardi, the Gangan Tundri, Tanya Zatangan Tundri, Jangan Yazai, Kartam, Ruzan, Kayan Nara, Galahakan, and Jerry, Zong Omekan, and Choti, Naru, some Gersani, Galahakan, and Jerry, Sheru, Long, some Gondoni, Tina, Argalahakan, and Jerry, Akadan, and the Shirtai, and Yahaz, and Narnambirna, Nemus, Gustava, and Munkers, and Tontu, and Jerzi, and no. Mandan the Terrence, Sergei, Nakhon Shama, Yongri, and the Gojizamari, and Angasimna, Kakar Sayojiz Ria. Do you not say Nara, Sigan, Dunchis of Jablam, this I did, and Ojacha Merting of Japa Yerting, Tito, Kassim Kurlu in Kurlu in Kurida, the Sigalaxi, Galanit, the Kansham Ganjigu, Junja Ganjigu, Terrence Sigan, Sam Kakacha Meruzian, the Yuxian Natenta, the Arasertanita, Kakacha Mangurunga Tangos, Longa Chungun Sachin Zomnazi. ताई ख्वाहिश शायद मशीन के दरे मशीन नरा तांतीस तंगे चंमोशन नक्शी मासंग चंमोशन नल्लम में नज़ुब्दी तो नर्तिव्यन नर्मेमिस ऐसे का तंगरों ने कुछ शायद समझ क्या चाहिए जो समझ लांजियो तांतीमिस कंठामिंजो का जो तंजिंग तरसामा चाहिए देलगो चंमिस सांबे चूजिंग जब परशोक

0: 자시 메토코자 비 와능게티엘
1: 아림든 슈그메타 체르비 예신치 포냐
0: 와능 챙게 포냐
2: 디촌의 녀흐등 가르마 섬진니 디촌의 녀르치그등 가르마 섬지버 톱지 인게르클린츠나 챠르톰샤제인 디촌의 녀르치그등 가르마 섬진니 디촌의 녀르니등 가르마 섬지버 헬케르 메롱 렌츠나 톤게인
3: 촌친더라 랑흐 단섬지 촌친더라
4: 촌친더라 Jirngu-shasam-ja chom-chin-da-ra.
3: Chom-chin-da-ra.
2: Di-chul-nyer-nyi-dang garma-sum-chin-ni, di-chul-nyer-sum-war, sar-ngir-nyam-zhu-gu-chashtung-sha-ji-yin.
0: Thor-nun-wa-shkil-gum-chin.
5: Цомын ошкыл алуунчын.
0: Сарынгер нямжу.
2: Дицула нерсым ни, дицула нерсым дан гарма ангни вар. Дичин азери ленцэн штонгэйн. Нямкнам ба. Цоргуна янжу нянчын кэн ошкыл алуунчын ки. Нин шэви ленцэн гонда дан царсын. Хэлчи нямбэр гуажэнчи.
5: 다는 베이징지 디스도 얻는 인
6: 나모게 튠지 회계기 남내 년준쇼 간들힌게니 센신바니 중야미마 군급 룽티 레군기 회계 진람기